ተፈሪ ጭሎ ሚሉት ሀገር አወይ ከፈጣሪ ከእግዚአብሔር መነጋገር አወይ ከፈጣሪ ከእግዚአብሔር መነጋገር

ተፈሪ ጭሎ ሚሉት ሀገር አወይ ከፈጣሪ ከእግዚአብሔር መነጋገር አወይ ከፈጣሪ ከእግዚአብሔር መነጋገር